ከጎበዝ ደግሞ በሚወረወር በሰውራ ደስ አማንኛችሁ ደግሞ ሲሸወወጥ አማን ያፊሩ ከጭቀት በሙቀት የሚያባዋለ አንገቱን ያበገ የሰው ነገር ይሸፋ